0: ወዳገቱ መፈው እክትያር ኩረብን አንፍለኪ አስልጣን መሐመድ ኢብኑ አብዱላህ
1: ዲብሂንገ ሜዱካ ሚራ ዱንገ ናንፍሉ ማሽሁሩ ወፋቫኒ ዳርሙ አንተረስከ ፋንገ ናንፍሉ
2: ዴር ረቢዑል አኺር ዲብሂ ራጅ ኢስላም ቢዶስ